0: そんなようにファタナメシのミテルブ
1: ファタナアリクスマフセン
0: マフセンヨメメアルテ
1: マフセンヨマレンガインディケシマスポット
0: Senti fatana ma tanto lì.
1: Adesso.
0: Ah, signor, ma signor, ma signor, ti sembra come c'è il calma?
1: Vamos.
0: Vamos. Ah, è tu. Signor Mirnerke? Ma signor Mirnerke?
1: Ma signor, amarenia in girish sport.
0: Ah, in girish. No, amus, amus fatana ma tu capo rubet?
1: Amus lo dice, amus. Afano romo na gita
0: mi fatana ma? Ma è arrivato, ma è tese gaggiano tario? ዛሬ ምንድነው ፕሮግራሙ?
1: ዛሬ አማርኛ አለ አማርኛ
0: ነው እንዴ? አጥና አጥና በደንብ አጥና ነገር ያለው። ነው ካልደፈንክ ታቃለህ። መርፈን አለብህ? ግዴታ ነው መርፈን አለብህ። በደንብ መስራት አለብህ ስራ። የቸገረ ነገር ካለ እንግዲያውስ ጠይቀህ።